0: ኢናማሪኩም ጸጋ የመላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ከአንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድረ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ንሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋ የመላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ከአንቺ ጋር ነው። ከሴቶች ሁሉ የተባረከሽ ነሽ። ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድረ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ንሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋ የመላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ከአንቺ ጋር ነው። ከሴቶች ሁሉ የተባረከሽ ነሽ። ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድረ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ንሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋ የመላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ከአንቺ ጋር ነው። ከሴቶች ሁሉ የተባረከሽ ነሽ። ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድረ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ንሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋ የመላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ከአንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድረ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ንሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋ የመላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ከአንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድረ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ንሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋ የመላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ከአንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድረ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ንሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋ የመላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ከአንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድረ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ንሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋ የመላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ከአንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድረ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ንሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋ የመላሽ ማርያም ሆይ ሰላም ላንቺ ይሁን። እግዚአብሔር ከአንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። ሆድሽን ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማሪያ ማድረ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ንሎራ ደላ ኖስትራ ሞርቴ አሜን።